ግብ እንዳይሆን የሚያሰጋ መሆኑ አስተምሮናል። በደቡብ አፍሪካ ባንጎላ በሞዛምቢክ የሚገኙ ወንድሞቻችን ካሉበት የባርነት ቀንበር ነጻ አስተወጡ ድረስ መላው አፍሪካውና እስያኖች በአለም ሸንጎ በኩልነት ደረጃ ድምጻቸው እስኪገመጥ እስኪደመጥ ድረስ የአፍሪካና የእስያ ክፍለ ዓለም ሙሉ ሰላም አላቸው ለማለት አስቸጋሪ ይሆናል።

በሚያደርጉት ትግል እንዲረዷቸው በማለት በገዢዎቻቸው ላይና ሙሉ የኢኮኖሚ ሳንክሽን እንዲደረግ ወስነው በሥራ ላይ

የሚፈልጉ አይመስልን እድል ስናገኝ ጊዜ ታልፍ የሚቻለንን ሁሉ እናደርግ ደስ የማይል ምጃ ከመውሰድ እንዳን በዛሬው ጊዜ አላላቅ መንግስታት እንኳን እድላቸውን የመወሰን ስልጣን በነሱ እጅ ብቻ እንዳልሆነ ማስተዋስ ይገባቸዋል

0: እድል አንድ ነው ወይ መጥፋት ወይ መዳን ሁላችንም ጥፋትን አንፈልግም ሁላችንም የዚችን ዓላማችን ላይ ድንቁርናና ድህነት ችጋርና በሽታ እንዲወገዱ እንፈልጋለን ሁላችንም የሰው ዘር የኒኩሌር ጦርነት እንዳይደርስበት እንፈልጋለን
1: You shall return as king of kings, lords of lords, conquer the land of the tribe of Judah. We know that no one else couldn't come in his name except his imperial majesty, Emperor Elias Selassie, who had revealed himself as Christ in his kingly character. See?